አልሰማችም። አውራደ ሙዚቃ ይረዳና ነው አንደ ማፓ ምን ዋቦኩን ኩይ አብራኒ ታፍኒየ አሶኒ ወይ አውራደ ማቦቲየ ማፋሙዲየ ማውሃው አትወንታ ማውሃው አትወንታ ያዲየ ቢያሳውሱ እንኳን ያዲየ ነውሱ አናለካሳችራ ነው አወያስ ምንዋ ዘንጂያ ሲዋ ባቡ ያስ